ስተው ያተዲሉ ተራሱ ደበፉን ደተረ ጉስተኖና እንጋጋተ ጀሆዳ ግን ሰፍተ ሲዳ ቁር ምስኪድን በሩ ገደ ሰፍተብስ ጊብለ ሲዳ ዋነ ምስኪድ ጉ ሰፍተካ ጉልገን ዳነ ጉት ህድም ደኖ الله اكبر سبحانك بسم الله الرحمن الرحيم